የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የረቡዕ ሰኔ 17 2018 ዓመተ ምህረት ስርጭታችን አሁን ጀመረ። የዕለቱን ዝግጅቶች በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ምስጢር እንዲለውጠን እንፍቀድለት ማለታቸውን በቀዳሚው ዜናችን እናቀርብላችኋለን። ቫቲካን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጠሩት የካርዲናሎች ጉባኤ የጊዜ ሰሌዳ ይፋ ማድረጉን በሁለተኛው ዜናችን እናስደምጣችኋለን። ረሃብ ባለበት ዓለም ሰላምን ማንገስ የማይቻል መሆኑ መገለጹን በሶስተኛው ዜናችን እናስደምጣችኋለን። እነዚህን ለዛሬ ያልናችሁን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይለ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ምስጢር እንዲለውጠን እንፍቀድለት ማለታቸው ተገለጸ። መብራቱ ኃይለ ጊዮርጊስ ዘገባውን እንደሚከተለው ያቀርበዋል።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ቁርባን ምስጢር እንዲለውጠን እንድንፈቅድለት ይገባል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ሁለተኛው የቫቲካን ጉባኤ ሰነዶች አጠቃላይ ትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኙ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በሰኔ 17 2018 ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊዮም በአማርኛው በግርድፉ ሲተረጎም ስለ ቤተ ክርስቲያን ሥርዓት አምልኮ ሊቱርጊያ በተሰኘው የሃይማኖት ሕግጋት ሰነድ አብይ አርስት ላይ ተንተርሰው የቅዱስ ቁርባን ምስጢር በተሰኘው ንዑስ አርስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን የቅዱስ ቁርባን ምስጢር እንዲለውጠን እንፍቀድለት ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው በቅድሚያ በዕለቱ የተነበበውን ቅዱስ ወንጌል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው። ክርስቶስም እንደዚሁ ነው። እንግዲህ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም የአካሉ ብልቶች ናችሁ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 አልፎም ቁጥር 27 ላይ እንደተገለጸው

ክቡራንና ክቡራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቀደም ሲል ባስደመጥናችሁ የእግዚአብሔር ቃል ላይ ተንተርሰው ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተናል። እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: Cari fratelli e sorelle, buongiorno.
1: የተወደዳችሁ ወንድሞቼና እህቶቼ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተለይም በሰነዱ ላይ ስለ ሳክሮ ሳንክቱም ኮንቺሊየም ስለ ቤተክርስቲያን ሥርዓተ አምልኮ ሊቱርጊያ ማለት ነው ዙሪያ ላይ የጀመርነውን የጠቅላላ ትምህርተ ክርስቶስ አስተምሮ ዛሬም እንቀጥላለን። ቅዱስ አጎስጢኖስ የክርስቶስን ሥጋ ምስጢር አዲስ ለተጠመቁ ሰዎች ለማብራራት ሲፈልግ እንግዲህ እናንተም የክርስቶስ አካል ናችሁ እያንዳንዳችሁም የአካሉ ብልቶች ናችሁ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ እንደተገለጸው የሚለውን አሁን የሰማነውን የቅዱስ ጳውሎስን የመጽሐፍ ቅዱስ ክፍል ይገልጽልናል። አክሎም አሜን ብላችሁ የምትቀበሉት ምስጢር ነው ስለሆነም እናንተ የክርስቶስ ሥጋ አካል ናችሁ አሜን ብላችሁ የምትቀበሉት እርሱ እውነት ይሁን የምታዩትን ሆኑ የሆናችሁትንም ተቀበሉ በማለት ይናገራል። የኢየሱስን የመጨረሻ ራት ካስተዋወሰ በኋላ ሳክሮ ሳንክቱም ኮንቺሊየም በላቲን ቋንቋ ማለት ነው በአማርኛው በግርድፉ ሲተረጎም ስለ ቤተ ክርስቲያን ሥርዓተ አምልኮ ሊቱርጊያ ሰነድ እንደሚያስተዋውሰን ስለ ቅዱስ ቁርባን በእነዚህ የአጎስጢኖስ ቃል ይነግረናል። ለክርስቲያኖች በጌታ ማዕድ መሳተፍ ማለት በእግዚአብሔር ቃል መፈጠር በጌታ ሥጋ ማዕድ መታደስና ለእግዚአብሔር ምስጋና ማቅረብ ማለት ነው ይለናል ሳክሮ ሳንክቱም ኮንቺሊየም ቁጥር 48 ላይ እንደተገለጸው። በቃሉና ቅዱስ ቁርባን በመቀበል ነው የምንቀበለው የምንሆነው። በሰማይ ስፍራ የሚያዘጋጅልን በአብ ቀኝ የተቀመጠ ከሙታን የተነሳው ክርስቶስ የሆነ አካል እንሆናለን ቆላሲያስ ምዕራፍ 1 ቁጥር 18 ላይ እንደተገለጸው። የአምልኮ ጉባኤው መስዋዕቱን በካኑ እጅ ብቻ ሳይሆን ከርሱም ጋር በመተባበር ያቀርብልናል ሳክሮ ሳንክቱም ኮንቺሊየም በቁጥር 48 ላይ እንደተገለጸው። ከዚህ አንጻር ቅዱስ ቁርባን ለክርስቲያኖች የመንፈሳዊ መስዋዕትነት አይነት ነው ወደ ዕብራውያን ምዕራፍ 13 ቁጥር 16 ወደ ሮሜ ምዕራፍ 12 ቁጥር 1 ላይ እንደተገለጸው። ከእግዚአብሔር ጋርና እርስ በርስ ወደ አንድነት የሚወስድ መንገድ ነው። በዚህ ውስጥ በመሳተፍ ራሳቸውን ለእግዚአብሔርና እርስ በርሳቸው በአንድነት በክርስቶስ አማካኝነት በየቀኑ እንዲቀበሉና እንዲበሉ ይማራሉ። ስለዚህ በክርስቶስ ውስጥ በመካተት ቅዱስ ቁርባን የጌታ ኢየሱስን የራሱን ያኗኗር ዘይቤ እንድንከተል ያስተምረናል። ይህም በራስ ነጻ ስጦታ የተመሰለው ነው። ስለዚህም ይህ ስጦታ ዓለማችንን ማህበረሰባችንን ቤተሰቦቻችንንና ልባችንን የሚያዳክም የመከፋፈል እርሾ ኃይለኛ መድኃኒት ወደም ያቀርበው የአንድነት ተለዋዋጭነት እንድንገባ ያስችለናል ሳክሮ ሳንክቱም ኮንቺሊየም በ አንቀጽ 47 ላይ እንደተገለጸው። የተወደዳችሁ በቅዱስ ቁርባን ስንሳተፍ የእግዚአብሔርን ቃል እንድንሰማና ራሱን ለአብ በሚያቀርብበት በጌታ ማዕድ እንድንመገብ ተጋብዘናል። ስለዚህ ሁለት የቅዳሴ ክፍሎች የቃሉ ሥርዓተ አምልኮና የቅዱስ ቁርባን ቅዳሴ ማለት ነው በጣም የተያያዙ በመሆናቸው አንድ የአምልኮ ተግባር ይፈጥራሉ ሳክሮ ሳንክቱም ኮንቺሊየም በቁጥር ወይም በአንቀጽ 56 ላይ እንደተገለጸው። ስለ ቃሉ በተመለከተ የቅዱስ መጽሐፍትን አምሯዊ ዕውቀት ማግኘት ብቻ ሳይሆን እግዚአብሔር ለእያንዳንዱና ለሁሉም ሰው የላከው ሕያውና ንቁ ቃል ወደ ዕብራውያን ምዕራፍ 4 ቁጥር 12 ላይ እንደተገለጸው መቀበል መሆኑን ማስታወስ ያስፈልጋል። ይህም ቃል ከቅዱስ ቁርባን እንጀራ ጋር በመሆን የሚመግብና የሚያጠግበንና እንዲሁም ከኃጢአት መበስበስ ወደ ክርስቶስ ወደ አዲስ ሕይወት የሚመራን ነው። ቅዱስ ቁርባን ቅዱስ መጽሐፍትን ለመረዳት አእምሮአችንን ይከፍትልናል። ልክ ቅዱስ ቁርባን በተራው የቅዱስ ቁርባንን ምስጢር እንደሚያበራልን ሁሉ እንድንረዳ እንደሚያደርገን ሁሉ ማለት ነው። ሁለተኛው የቫቲካን ጉባኤ የእግዚአብሔር ቃል ገበታ ለምእመናን በብዛት እንዲቀርብ የመጽሐፍ ቅዱስን ሀብቶች የበለጠ ለጋስ በሆነ መንገድ እንዲከፍቱ ጥሪ አቅርበዋል። የሥርዓተ አምልኮ ማሻሻያ ይህንን ጥያቄ ወደ የጸሎት መጽሐፍ ሀብት ማለትም ለሥርዓተ አምልኮ በዓላት ሁሉም የመጽሐፍ ቅዱስ ንባቦች የሚሰበሰበው መጽሐፍትን ትርጉም ማለት ነው። ይህ የንባብ ስፋት የተወሰደው ከንጹህ ትውፊት ምንጭ ሲሆን ይህም ትውፊቱ ታማኝነት ከሕጋዊ እድገት ጋር በማጣመር ነው። በላቲን ቋንቋ ሳክሮ ሳንክቱም ኮንቺሊየም ስለ ቤተ ክርስቲያን ሥርዓተ አምልኮ ሊቱርጊያ ሰነድ በምዕራፍ 2 ላይ መጀመሪያ ላይ ከቤተ ክርስቲያን አባቶች ወደኛ የሚፈሰውን የትውፊት ወንዝ ከሚያመለክቱ ማጣቀሻዎች ጋር የተቆራኘ ነው። እንዲህም ይላል፣ መድኃኒታችን በመጨረሻው ራት ላይ ተላልፎ በተሰጠበት ምሽት እስከ ምዕት ዓመታት ድረስ የመስቀሉን መስዋዕትነት ለመስቀጠል የሥጋውንና የደሙን የቅዱስ ቁርባንን መስዋዕትን አቋቋመ። በዚህም ምክንያት ለሚወዳት ሙሽራዋ ለቤተ ክርስቲያን የሞቱንና የትንሣኤውን መታሰቢያ አደራ ለመስጠት የፍቅር ቁርባን፣ የአንድነት መልእክት፣ የበጎ አድራጎት ትስስር፣ የፋሲካ ግብዣ፣ ክርስቶስ የሚበላበት፣ ነፍስ በጸጋ የምትሞላበትና የወደፊት ክብር ቃል ኪዳን ተሰጥቷታል ይለናል ሳክሮ ሳንክቶም ኮንቺሊዮም በአንቀጽ 47 ላይ እንደተገለጸው።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል አስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰኔ 17 2018 ዓ.ም ተመረጠ በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምእመናን ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ቫቲካን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጠሩት የካርዲናሎች ጉባኤ የጊዜ ሰሌዳን ይፋ አደረገ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከካርዲናሎች ጉባኤ አባላት ጋር ስለ ቤተ ክርስቲያኒቱ እና ዓለም አቀፋዊ ሁኔታ ከሰላም ፍለጋና ከሲኖዶሱ ውጤቶች ትግበራ ጋር በተያያዘ ትኩረት በሚሰጥባቸው ርዕሰ ጉዳዮች ላይ የሚወያይ ልዩ ጉባኤን ከሰኔ 19 እስከ ሰኔ 20 2018 ዓ.ም ምህረት ድረስ መጥራታቸው ታውቋል። የቅድስት መንበር መግለጫ ክፍል ከሰኔ 19 እስከ ሰኔ 20 የሚካሄድ ልዩ የካርዲናሎች ጉባኤ መርሃ ግብር ይፋ ያደረገ ሲሆን ይህም ከቅዱስ ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል ቀደም ብሎ እንደሚካሄድ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከካርዲናሎች ጋር በሚገናኙበት ወቅት ዓለምን ስለሚያስጨንቁ ግጭቶችና ቤተ ክርስቲያኗ ሰላምንና እርቅን ለመገንባት በቋንቋና በአመለካከት መግባባት ባሉባት ጉዳዮች ላይ እንደሚወያዩ ታውቋል። ስብሰባው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚህ በፊት በጥር ወር ላይ ከዓለም ዙሪያ ከጠሯቸው ምራጭና ምራጭ ያልሆኑ 170 ካርዲናሎችን ያካተተ ስብሰባን ተከትሎ እንደሚካሄድ ታውቋል። በዚያ ስብሰባ መዝጊያ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰኔ ወር ስብሰባ በእናንተ ላይ መተማመን መቻል እንዳለብኝ ይሰማኛል ሲሉ ለካርዲናሎቹ መናገራቸው ይታወሳል። በቅድስት መንበር መግለጫ ክፍል በወጣው ፕሮግራም መሰረት ውይይቱ በጽሞና ጸሎት፣ በግል አስተንትኖ፣ በቡድን ውይይትና በጠቅላላ ስብሰባዎች በሲኖዶሳዊነት መንገድ እንደሚካሄድ ታውቋል። ካርዲናሎቹ በአዳራሹ ውስጥ የሚሆነው ነገር ምስጢራዊነትን እንዲጠብቁና የወንድማማችነት ድባብን ለመጠበቅ ሲባል በስብሰባው ወቅት መግለጫ እንዳይሰጡ ተጠይቀዋል። የስብሰባው ተሳታፊዎች በ20 ቡድኖች የሚመደቡ ሲሆን 9 ቡድኖች ምራጭ የሆኑ መደበኛ ካርዲናሎችን ያቀፈ፣ ከነዚህም ውስጥ ሐዋርያዊ እንደራሴዎችንና መደበኛ ሆነው አገልግሎታቸውን የጨረሱ ካርዲናሎች እንደሚገኙበት ታውቋል። ሌሎች 11 ቡድኖች በሮማ ኩሪያ ስር የሚገኙ ምራጭና ምራጭ ያልሆኑ ካርዲናሎችን እንደሚያካትት ታውቋል። እያንዳንዱ ቡድን ውይይቱን የሚመራና ጊዜን የሚጠብቅ ፕሬዚደንትና አስተያየቶችን የሚሰበስብ፣ የቡድኑን የመጨረሻ ሪፖርት የሚያዘጋጅ ጸሐፊ እንደሚኖረው ታውቋል። በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሚመራው ይህ የካርዲናሎች ጉባኤ አርብ ሰኔ 19 2018 ዓመተ ምህረት በቅዱስ ጴጥሮስ ባዚሊካ በሚቀርብ የመስዋዕተ ቅዳሴ ጸሎት እንደሚጀምር ታውቋል። ካርዲናሎቹ ቀጥለውም ለመክፈቻ ስነ ስርዓት ወደ ጳውሎስ 6ኛ አዳራሽ የሚሄዱ ሲሆን በዚህ ዝግጅት ላይ የካርዲናሎች ጉባኤ ተጠሪ የሆኑት ካርዲናል ጆቫኒ ባቲስታሬ ንግግር ካደረጉ በኋላ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመግቢያ ንግግር እንደሚያደርጉ ይጠበቃል። የመጀመሪያው ክፍለ ጊዜ ወንጌልን በምን አይነት ዓለም ውስጥ ለማወጅ ተጠርተናል በሚለው ጥያቄ የሚያተኩር ሲሆን የክራኮቫው ሜትሮፖሊታን ሊቀ ጳጳስ ብፁዕ ካርዲናል ግሬግሪዮስ ራይሽ መጽሐፍ ቅዱሳዊ አስተንትኖ ካቀረቡ በኋላ የጽሞና ጸሎት ተደርጎ የቡድኑ ውይይትና ሪፖርቶች በጠቅላላው የስብሰባ ክፍለ ጊዜ ላይ እንደሚቀርቡ ታውቋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ረሃብ ባለበት ዓለም ሰላምን ማንገስ የማይቻል መሆኑ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ሰኔ 15 2018 ዓመተ ምህረት በሮም የተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት የዓለም የምግብ ፕሮግራም ዋና መስሪያ ቤት ጎብኝተው ለዓለም የምግብ ፕሮግራም ስራ አስፈጻሚ ቦርድ ንግግር ማድረጋቸው ይታወሳል። የስብሰባው ተካፋይ የነበሩት የአፍሪካና የላቲን አሜሪካ ዳይሬክተሮች ኪንዴ ሻምባና ሊና ሳቬሊ የቅዱስነታቸው ጉብኝት ጠቀሜታን በማስመልከት ከቫቲካን ሚዲያ ጋር ቃለ ምልልስ አድርገዋል። ዳይሬክተሮቹ በቃለ ምልልሳቸው የምግብ እጥረትን ምክንያት በማድረግ የሚታዩ አንዳንድ ጭፍን ጥላቻዎችን በማውገዝ የአገራቱ ምርት እንደማያቋርጥ፣ ነገር ግን ተደራሽነትን ማረጋገጥና ሌሎች ቀውሶች ከችግሮች መካከል ጥቂቶቹ መሆናቸውን ገልጸው የገንዘብ እጥረት እንዲከሰት የሚያደርጉ አሳዛኝ ምርጫዎች መኖራቸውን አስረድተዋል። በዓለም ውስጥ ምግብ አለ፣ ችግሩ ግን ማን ሊያገኘው፣ ማን ሊገዛውና የአየር ንብረት ለውጥ ከሚያስከትለው አደጋ ሊተርፍ የሚችል ማን ነው የሚል እንደሆነ ገልጸው፣ ይህ ደግሞ ብዙውን ጊዜ ችላ የሚባልበት መሆኑን የምዕራብና መካከለኛው አፍሪካ እንዲሁም የላቲን አሜሪካና ካሪቢያን የዓለም የምግብ ፕሮግራም ዳይሬክተሮች ክንዴ ሻምባና ሊና ሳቬሊ ለቫቲካን ሚዲያ አስረድተዋል። ዳይሬክተሮቹ በሮም የፕሮግራሙ ዋና መስሪያ ቤት የተገኙ ቢሆንም ሁለቱም በመንፈሳዊነታቸው ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ተገናኝተዋል። ሙስሊም ቢሆንም ነገር ግን እንደ ማንኛውም ክርስቲያን እጅግ ደስተኛ ነኝ ያለችው ሻምባ ስብሰባው ለስራችንና በአስቸጋሪ ሁኔታዎች ውስጥ ለሚገኙ የድርጅቱ ሰራተኞች እውቅናን የሚሰጥ በመሆኑ ደስተኞች ነን ሲሉ ገልጸዋል። የቅዱስነታቸው ጉብኝት ለክልላችን ትልቅ ክብር ነው በማለት ስሜቷን የገለጸችው ሳቤሊ የምትሰራበት አካባቢ በካቶሊክ እምነት የሚታወቅና የሰው ልጅ ክብር፣ አንድነትና የተጎዱትን መንከባከብ የሚለውን የቤተ ክርስቲያኗን ማህበራዊ አስተምሮ እሴቶች በመኖራቸው እነዚህ ከዓለም የምግብ ፕሮግራም ተልእኮ ጋር የሚጣጣሙ ናቸው ስትል አስረድታለች። ሁለቱም ዳይሬክተሮች በዓለም ዙሪያ ረሃብን እንደ መሳሪያነት መጠቀም በመቃወም የሚያሰሙትን ድምፅ ጨምሮ በአህጉሪቱ ለሚሰጧቸው አገልግሎቶች ምስጋና ተሰጥቷቸዋል። እንደ ሳህል ባሉ ውስብስብ አካባቢዎች ባላት ልምድ ሰብአዊ እርዳታ ካልተደረገላቸው ሰዎች እንዴት እንደምደህዩና የኑሮ መተዳደሪያቸውን እንደሚያጡ እንዲሁም በክልሉ ከሚንቀሳቀሱ የታጠቁ ቡድኖች ጋር የመቀላቀል እድላቸው ከፍተኛ መሆኑን ሻምባ አስረድታለች። የዓለም የምግብ ፕሮግራም በአህጉሪቱ ላይ ያለውን ፈጣን ሰብአዊ እርዳታን ከረጅም ጊዜ የመልሶ ግንባታ ጥረቶች ጋር የሚያጣምር ሲሆን ፕሮጀክተሮቹ በማሊ፣ በቡርኪና ፋሶ፣ በኒጀር፣ በቻድ ሐይቅ ተፋሰስ አገራት፣ በሰሜናዊ ናይጄሪያ፣ በካሜሩንና በቻድ ውስጥ ጠንካራ መሆናቸው ታውቋል። ሰዎች እንዲሸሹ ከሚያስገድዷቸው ግጭቶች በተጨማሪ ከአየር ንብረት ጋር የተያያዙ ጉዳዮች በአንዳንድ የሳህል ክፍሎች በረሃማነት መሬቱን እያደረቀና ዝናብ እንዲጠፋ እያደረገው እንደሚገኝ ታውቋል። ስለዚህ ከአካባቢው ማህበረሰቦች ጋር በመተባበር ያሉትን ሀብቶች በአግባቡ ለመጠቀም ሰብሎችን ለማመቻቸትና የሚገኘውን ውስን የዝናብ ውሃ ለመጠበቅ ድርጅቱ እየሰራ እንደሚገኝ ተገልጿል። በአፍሪካ ውስጥ የዓለም የምግብ ፕሮግራም ዘላቂ የሆነ የረሃብና የጸጥታ ችግሮች የሚያጋጥመው ሲሆን እነዚህ ችግሮች በምዕራባውያን ሚዲያዎች ውስጥ ብዙውን ጊዜ ዓለም አቀፍ ትኩረት እንደማያገኙ ተገልጿል። ሻምባ የመካከለኛው አፍሪካ ሪፐብሊክ ምሳሌ በመጥቀስ ለብዙ ዓመታት በአካባቢው ከባድ የሚባል ጦርነት አለመኖሩን ተናግራ ከፍተኛ የምግብ ዋስትና ማጣትና በችግር ውስጥ የሚኖሩ ስደተኞች መኖራቸውን ገልጻለች። በሌላ በኩል በፔሩ ውስጥም ችግሮች መኖራቸውን የምትገልጸው ሳቤሊ በአካባቢው የሚገኙ የሥራ ባልደረቦቿ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት እጅግ መነካታቸውን ገልጻ እንደ ቬኔዙዌላና እንደ ሃይቲ ያሉ የዓለም የምግብ ፕሮግራም የሚገኝባቸው አገሮች ከሌሎች በርካታ አገራት ውስጥ ጥቂቶቹ እንደሆኑ ጠቅሳለች። ሳቤሊ ወደ ግማሽ የሚጠጋ ሕዝብ በረሃብ በሚሰቃይበት የመጨረሻው አገር ቀውስ ላይ በማትኮር በቀን አንድ ጊዜ ብቻ መመገብ ወይም የአመጋገብ ፍላጎቶችን በሚያሟሉ ርካሽ ምግቦች ላይ እንደሚመኩ ገልጻ፣ ይህ ማለት በአመፅ ምክንያት ምግብ ፍለጋ ገበያ መሄድ አለመቻል ወይም ምግብ የማምረት አቅም አለመኖር ማለት እንደሆነ ተናግራ፣ ለምግብ ፍለጋ ሲባል ደህንነትን አደጋ ላይ መጣል ወይም ያለ ምግብ የመኖር ምርጫ እንደሆነ ያስረድታለች። በዓለም ላይ ትልቁ የምግብ ላኪ የላቲን አሜሪካ ክልል ሕዝቡን በቀን ሁለት ጊዜ ለመመገብ የሚያስችል በቂ የማምረት አቅም ያለው ቢሆንም ነገር ግን ቀጣይነት ባለው ረሃብ እንደሚቸገር ተገልጿል። ችግሩ ከኢኮኖሚ አቅርቦት ጋር የተያያዘ አለመመጣጠን ሲሆን የዓለምን ሁሉንም ክፍሎች ብንመለከት አንድ ሰው ጤናማ አመጋገብን ለመከተል ከፍተኛ ወጪ በማድረጉ ምክንያት ሁሉም ሰው ገንቢ ምግብ መግዛት እንደማይችል ተገልጿል። በላቲን አሜሪካ ሀገራት ውስጥ ያለው የአካባቢ ተጽዕኖ ባለፈው ዓመት በተከሰተው ሜሊሳ የአውሎ ነፋስ አደጋና የዛሬው የኤልኒኞ የአየር ሁኔታ ድርቅና ጎርፍ በመካከለኛው አሜሪካ ላይ ከፍተኛ ተጽዕኖ እያሳደረ እንደሚገኝ ተገልጾ፣ ይህ በአካባቢው ሀገራት ውስጥ ሌሎች 16 ሚሊዮን ሰዎችን የምግብ ዋስትና እጦት ውስጥ ሊያስገባ እንደሚችል ተገምቷል። ከዚህ በተጨማሪ እንደ ሄይቲ ባሉ አገራት ውስጥ ከሚከሰቱ አመጾች ጋር የተያያዘ ረሃብ ብዙውን ጊዜ የቤተሰብን መደበኛ ኑሮ ለማረጋገጥ የመጨረሻ አማራጭ ተደርጎ የሚታሰበው የስደት ጉዳይ መኖሩም ተገልጿል። እነዚህን ምክንያቶች ዝቅ አድርጎ መመልከት ወደ ከፍተኛ የገንዘብ እጥረት እንደሚያመራ የተገለጸ ሲሆን፣ ይህም በዓለም ላይ ትልቁ የሰብአዊነት ድርጅትና እንደ ጎርጎሮሳውያኑ የ2020 የኖቤል የሰላም ሽልማት አሸናፊ የሆነውን የዓለም የምግብ ፕሮግራም ግቦቹን እንደገና መመልከት አስፈላጊ እንደሚያደርገው ተገልጿል። ባለፈው ዓመት በላቲን አሜሪካ ከሚገኙ 33 ሚሊዮን የምግብ ዋስትና እጦት ካጋጠማቸው ሰዎች መካከል 8.6 ሚሊዮን ሰዎች ብቻ እርዳታ ማግኘታቸውን የክልሉ ዳይሬክተር ሳቤላ ገልጻ፣ በእነዚህ ሁኔታዎች ውስጥ እጅግ አስቸጋሪ ውሳኔዎች እንደሚደረጉ፣ ብዙ ሰዎችን ለመርዳት የሚቀርብ የምግብ መጠን መቀነስ ወይም ሙሉ በሙሉ እንዲቆይ ወይም ጥቂቶቹን ብቻ እንዲደርስ ማድረግ፣ እንደ ሕፃናት፣ እርጉዝ ሴቶች ወይም ስደተኞች የመሳሰሉ ተጋላጭ ቡድኖች መካከል ምርጫ ማድረግና በአደጋ ጊዜ ምላሾችና በማህበረሰብ የመቋቋም አቅም ላይ የረጅም ጊዜ የገንዘብ ወጪ መካከል ያለው ሚዛን ሁለቱም አስፈላጊ መሆናቸውን አስረድተዋል። የአፍሪካ ፕሮግራሞችን ተመሳሳይ ችግር እንደሚያጋጥማቸውና ማግኘት ከሚያስፈልገው ገንዘብ በጣም ያነሰ እንደሆነ፣ በዚህ ምክንያት በአንዳንድ አገሮች ከ10 እስከ 20 በመቶ የሚሆነውን ፍላጎት ብቻ እያሟሉ እንደሆነ ሳምባ አስረድቷል። ይህ ማለት የምናገለግላቸው ሰዎች ቁጥር መቀነስና አንዳንድ ጊዜ ሰራተኞችን መቀነስ እንደሚኖርባቸው ተናግረው ይህ በሰዎች ህይወት ከፍተኛ ተጽዕኖ የሚያሳድር መሆኑን ተናግረዋል። ክብራትና ክብራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: ክቡራትና ክቡራን አድማጮቻችን ለረቡዕ ሰኔ 17 2018 ዓመተ ምህረት ያልናቸው ዝግጅቶች እነዚህ ነበሩ። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።
1: ከቅዱስ አባታችን ጋር አብረን እንጓዝ። በሰሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና አጠባበቅ ለሚሰቃዩ ሰዎች የእግዚአብሔርን ርኅራኄ መግለጽ አለበት ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከቶች በእንግሊዘኛ ቋንቋ ታትመው ይፋ መሆናቸውን የሚገልጽ ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ስልጣናቸውን መልቀቃቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በአውሮፓ በአፍሪካና በመካከለኛው ምስራቅ ዓለም አቀፍ ቀውሶች ተጠናክረው መቀጠላቸው መነገሩን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኢሊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና አጠባበቅ ለሚሰቃዩ ሰዎች የእግዚአብሔርን ርኅራኄ መግለጽ አለበት ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካሪታስ ኢንተርናሽናሊስ በተዘጋጀው የጤና ኮንፈረንስ ላይ ለተሳታፊዎች ንግግር ባደረጉበት ወቅት በወንጌል እሴቶች ላይ የተመሰረተ የጤና አጠባበቅ ትብብር እንዲያደርጉ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰኔ 16 እስከ ሰኔ 18 2018 ዓ.ም በሮም ከተማ አቅራቢያ በሚገኘው በካስተል ጋንዳልፎ በተካሄደው በካሪታስ ኮንፌዴሬሽን ውስጥ ለጤና ሁሉን አቀፍ አቀራረብ በሚል ርዕስ በተካሄደው የጤና ኮንፈረንስ ላይ ለሚሳተፉ ሁሉ የተጠበቀ ሰላምታና የመንፈሳዊ ቅርበት ማረጋገጫ ልከዋል። ረቡለት ሰኔ 17 2018 ዓ.ም የተላከው የርዕሰ ሊቃነ ጳጳሳቱ መልእክት በቫቲካን ዋና ጸሐፊ በካርዲናል ፔትሮ ፓሮሊን ተፈርሞ መላኩ ተገልጿል። የቡድኑ ሥራ ለትብብርና ለመተጋገዝ አዲስ መነሳሳት አስተዋጽኦ እንዲያደርግ ጸልየዋል። ተሳታፊዎች በወንጌል እሴቶች ላይ በመመስረት ለታመሙ የጤና አጠባበቅን ለማሻሻል በሚያደርጉት ጥረት ላይ አበረታተዋል። መጽሐፍ ቅዱስ ኢየሱስን ብዙን ጊዜ እንደ መለኮታዊ ሐኪም አድርጎ እንደሚያቀርበው በማስታወስ ርዕሰ ሊቃነ ጳጳሳት ሊዮ ክርስቶስ ለድሆች ጤናን የሚያመጣ ስቃይን፣ ውርደትንና ወንጌልን የሚያስከትሉ የአእምሮ የአካልና መንፈሳዊ ችግሮችን በመፈወስ እንደሆነ አስታውሰዋል። ይህ ክብር የእያንዳንዱ ሰው የግል ሁኔታን ያልፋል ብለዋል። ጤናን በመመለስ ኢየሱስ የእያንዳንዱን ሰው ውስጣዊ ክብር ይገልጣል፣ የሰው ልጅን በእግዚአብሔር ዘላለማዊ መዳን ይመራል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሕመምተኞች መካከል በመገኘት የእግዚአብሔርን መንግሥት ስታውጅ ተስፋዎች የቤተ ክርስቲያኒቱ ተልእኮ እንዲቀጥሉ ያበረታታል ብለዋል። መዳን ረቂቅ ሐሳብ አይደለም ብለዋል። ነገር ግን የሚጀምረው የሚሰቃዩ ሰዎችን ቁስሎች በመፈወስ ተጨባጭ እርምጃ ነው በማለት በመልእክታቸው የገለጹት ርዕሰ ሊቃነ ጳጳሳቱ የካሪታስና ተባባሪዎች ሥራ ለተቸገሩ ሰዎች የእግዚአብሔርን ርኅራኄና ቸርነት ለማምጣት ያነጣጠረ እንደሚሆን ያላቸውን ተስፋ በመግለጽ መልእክታቸውን ደምድመዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን ነው። ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዴክቶስ 16ኛ ስብከቶች በእንግሊዘኛ ቋንቋ ታትመው ይፋ መሆናቸው ተገለጸ። የቫቲካን ማተሚያ ቤት በእንግሊዘኛው ምጻረ ቃል ሌቭ ቀደም ሲል ታትመው ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዴክቶስ 16ኛን ስብከቶች ርዕሰ ሊቃነ ጳጳሳት ሆነው ባገለገሉበት ወቅትና ከሥልጣን ከለቀቁ በኋላ በግል ባሳረጓቸው መሥዋዕተ ቅዳሴዎች ወቅት ያቀረቡትን ቀደም ሲል ያልታተሙ ስብከቶችን አንድ ላይ የሚያሰባስብ የእንግሊዘኛ እትም ለንባብ አቅርበዋል። ጌታ በእጃችን ይዞናል የሚለው አዲስ የእንግሊዘኛ ቋንቋ እትም ለአንባቢዎች ቀደም ሲል ያልታተሙትን የሊቀ ጳጳሳት በኔዲክቶስ 16ኛ ስብከቶች ስብስብ ያቀርባል። ይህም እርሳቸው እንደ ሰባኪ፣ የሃይማኖት ምሁርና እንደ ረኛ እንደገና እንዲሰሙ ያስችላቸዋል ተብሏል። ይህ ጥራዝ መጀመሪያ በቫቲካን ማተሚያ ቤት በጣሊያንኛ ቋንቋ ኤል ሲኞሬ ቺ ቲየኔ ፐርማኖ፣ በአማርኛው ጌታ እጃችንን ይይዘናል በሚል ርዕስ በጣሊያንኛ ቋንቋ የታተመ ሲሆን እንደ አውሮፓውያኑ የቀን አቆጣጠር ከ2005 እስከ 2017 ዓ.ም ባለው ጊዜ ውስጥ በስብከተ ገና ሰሞን ወቅት፣ በአብይ ጾም ወቅትና በፋሲካ የአምልኮ ወቅቶች የተሰጡ የሊቀ ጳጳሳት ስብከቶችን አሰባስቦ ይዟል። በአቶ ሪካርዶ ቦልቲ፣ ሉካ ኩርሶ እና በአባ ፍሬድሪኮ ሎምባርዲ የተዘጋጀው ይህ መጽሐፍ የሊቀ ጳጳስ በኔዴክቶስ 16ኛ የግል ጸሐፊ የነበሩት ሊቀ ጳጳስ ጆርጅ ጋንስዋይን የመቅደም ጽሑፍ የተዘጋጀ ሲሆን የርዕሰ ሊቃነ ጳጳሳት በኔዴክቶስ 16ኛ የቫቲካን ፋውንዴሽን ፕሬዚዳንት የሆኑት አባ ሎምባርዲ የመግቢያ ጽሑፍም ያከሉበት መሆኑ ተዘግቧል። ስብከተ ወንጌሎቹ የተደረጉት ርዕሰ ሊቃነ ጳጳሳት በኔዴክቶስ 16ኛ ከሊቀ ጳጳስ ቤተሰብና አልፎ አልፎ ከእንግዶች ጋር በማክበር የግል መስዋዕተ ቅዳሴዎች ላይ ያደረጓቸው ስብከቶች ሲሆኑ እርሳቸው ሊቀ ጳጳስ በነበሩበት ጊዜና በኋላም ከርዕሰ ሊቃነ ጵጵስናቸው በገዛ ፍቃዳቸው ከተነሱ በኋላ በግል ባሳረጓቸው መስዋዕተ ቅዳሴ ላይ ያደረጓቸውን ስብከቶች ያጠቃለለ እንደሆነም ተገልጿል። ምንም እንኳን በግል ቦታዎች የተነገሩ ቢሆንም ጽሑፎቹ የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከት ጥልቀትና በተመሳሳይ ጊዜ ቀለል ብለው መቅረቡ መሆናቸው ተገልጿል። ቅዱስ ቁርባንን በአዲስ መንገድ የማንበብ ችሎታቸውን ያሳያሉ። ለእምነት፣ ለጸሎትና ለዕለታዊ የክርስትና ሕይወት ብርሃን ያሳያሉ ተብሎ ተገልጿል። የመጽሐፉ ገጾች የቀድሞ ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ በእምነታቸው መሃል ላይ እንዴት እንደቆዩ ያሳያሉ። ረቂቅ ወይም ደረቅ አስተሳሰብ ሳይሆን ከክርስቶስ ጋር የግል ግንኙነትን በመፍጠር እንዴት መኖር እንደሚገባን በሚገባ እንደሚያሳዩ በስብከቶቹ ውስጥ የገለጹ ሲሆን ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ሕዝቡን የሚከተል የሚደግፏቸውና በእጃቸው የሚይዛቸው ጌታ ክርስቶስ ምስጢር መግለጻቸው ይታወሳል። ርዕሱ ራሱ ይህንን ማዕከላዊ ግንዛቤ ይገልጻል። የክርስቲያን ሕይወት ብቸኛ መንገድ ሳይሆን በእግዚአብሔር መገኘትና ምሕረት የሚመራ ጉዞ ነው የሚል ጭብጥ የስብከታቸው ማዕከል ሲሆን የስብከታቸው ስብስብ ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስነ መለኮታዊ ስርና በረኝነት አገልግሎት መካከል ያለውን ቀጣይነት ያጎላል። የእርሳቸው አስተንትኖች ግልጽነት፣ መንፈሳዊ ጥልቀትና የጵጵስና ሥልጣናቸውን በሚለይ በክርስቶስ ላይ ያተኮረ መሆናቸው ተለይቶ ተገልጸዋል። ጌታ እጆቻችንን ይይዘናል በሚል አርዕስት የታተመው የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከቶች የመጀመሪያ ጥራዝ ነው። ከመደበኛው ጊዜ ለተሰጡ ስብከቶች የተሰጠ ሁለተኛው ጥራዝ እንደሆነም ተገልጿል። የጣሊያን እትም እንደ አውሮፓውያኑ የቀን አቆጣጠር በግንቦት 17 2026 ዓ.ም በቱሪን ዓለም አቀፍ የመጽሐፍ ቅዱስ ትርኢት ላይ በኔዲክቶስ 16ኛ ክርስቶስ የወደፊት ነው በሚል ርዕስ በተዘጋጀው ስብሰባ ላይ ቀርቦ እንደነበረም ይታወሳል። ከተሳታፊዎቹ መካከል አባ ሎምባርዲና ጣሊያንኛው ዘፋኝና ጸሐፊ ጆቫኒ ሊንዶ ፈሬቲ ይገኙበታል። ውይይቱን የመሩት ደግሞ በቫቲካን ዜና ዋና አርታይ የሆኑት አቶ አንድሪያ ቶርኔሊ ይገኙበታል። የእንግሊዝኛው እትም ሲታተም እነዚህም ቀደም ሲል ያልታተሙ ጽሑፎች አሁን ሰፋ ያለ አንባቢዎች ያገኛሉ። ይህም የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከትና ክርስቶስን በእምነትና በታሪክ እምብርት ላይ እንዲያስቀምጡ ያቀረቡትን የዕድሜ ልክ ግብዣ በማቅረብ ነው። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን ነው። በአውሮፓ፣ በአፍሪካና በመካከለኛው ምስራቅ ዓለም አቀፍ ቀውሶች ተጠናክረው መቀጠላቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የተለያዩ ግጭቶችና ሰብአዊ ድንገተኛ አደጋዎች በመላው መካከለኛው ምስራቅ፣ ዩክሬንና አፍሪካ ሀገራት ውስጥ እየተባባሱ መሆኑ የተነገረ ሲሆን የአሜሪካና የኢራን የሰላም ስምምነት ተግባራዊ እንዲሆን ዓለም በጉጉት እየተጠባበቀ በሚገኝበት በአሁኑ ወቅት በሆርሙዝ የባህር ወሽመጥ አካባቢ ያሉ መስተጓጉሎች ዋነኛ አሳሳቢ ጉዳይ ሆነው መቀጠላቸው እየተነገረ ይገኛል። የተባበሩት መንግስታት የምጣኔ ሀብት ባለሙያዎች እንደሚናገሩት የዓለም የነዳጅና የማዳበሪያ ክምችት በአደገኛ ሁኔታ እያሽቆለቆለ መምጣቱን ያስጠነቀቁ ሲሆን ይህም የምግብ ምርት የመቀነስ አደጋን እንደሚፈጥር ተነግሯል። እንደ አውሮፓውያን አቆጣጠር ከ1980ዎቹ መጀመሪያ ጀምሮ በጣም ዝቅተኛ የሆነ ቁጥር በማስመዝገብ ስትራቴጂካዊ የነዳጅ ክምችት በቀን ወደ 357 ሚሊዮን በርሜል መውረዱ የተነገረ ሲሆን ከዚህም ባሻገር ከኤልኒኖ ጋር የተገናኘው የሰሜናዊው ንፍቀ ክበብ የሙቀት መጠን በከፍተኛ ሁኔታ መጨመር ዓለም አቀፋዊ ውጥረትን ከፍ ማድረጉን ጨምሮ ማንኛውም በሆርሙዝ ሰርጥ ላይ የሚደረገው የእንቅስቃሴ ገደብ የከፋ ዓለም አቀፋዊ ውጥረትን ሊያስከትል እንደሚችልም ተነግሯል። በሌላ በኩል 4 ወራትን ያስቆጠረው ጥቃትና መፈናቀል በሴቶችና ልጃገረዶች ላይ ከፍተኛ ተጽዕኖ እያሳደረ መሆኑ የተገለጸ ሲሆን በዓለም አቀፍ ደረጃ የወሊድና የሥነ ተዋልዶ ጤናን እንዲሁም የወጣቶችና የሴቶችን መብት ለማረጋገጥ የሚሠራው የተባበሩት መንግስታት ኤጀንሲ የሆነው የተባበሩት መንግስታት የስነ ህዝብ ፈንድ እንደዘገበው ከአጠቃላይ የህዝብ ቁጥር 20 በመቶ ላይ የሚሆነው ህዝብ ማለትም በ16000 የሚገመቱ ነፍሰ ጡር እናቶችን ጨምሮ ከ1.4 ሚሊዮን በላይ ሰዎች በአሁኑ ወቅት ተፈናቅለው እንደሚገኙ ይፋ አድርጓል። በጤና ተቋማት ላይ እየደረሰ ያለው ጉዳት የእናቶችና የስነ ተዋልዶ አገልግሎት ተደራሽነትን እየገደበ ሲሆን ከዚህም ባለፈ በሰው ብዛት የተጨናነቁ መጠለያዎችም በርካታ ሴቶች የህክምና አገልግሎት እንዳያገኙ መከልከሉ ይገለጻል። ይህ በእንዲህ እንዳለ በዩክሬን እየተካሄደ ያለው ጦርነት ምንም አይነት የመቀነስ አዝማሚያ አለማሳየቱ መረጃዎች የሚያሳዩ ሲሆን 4 ዓመታትን ያስቆጠረው ጦርነት እንዲያስቆሙ ፕሬዝዳንት ቭላድሚር ፑቲን ላይ ጫናው እየበረታ በመጣበት በአሁኑ ወቅት ዩክሬን ሰኞ ዕለት በሞስኮ ላይ ሌላ ጥቃት መሰንዘሯ ተነግሯል። የካቲት 17 ቀን 2014 ዓመተ ምህረት ሩሲያ ዩክሬን ላይ ሙሉ ወረራ ከጀመረች ጊዜ ጀምሮ ዩክሬን ባለፈው ሳምንት በአይነቱ ትልቅ የተባለ ጥቃት በመፈጸም የሩሲያ ዋና ከተማ ውስጥ የሚገኘውን የነዳጅ ማጣሪያ ፋብሪካ በሰው አልባ አውሮፕላን መምታቷ የተነገረ ሲሆን በሌላ በኩል በያዝነው ዓመት ግንቦት ወር ላይ ብቻ በአራት ዓመታት ውስጥ በሰላማዊ ዜጎች ላይ የደረሰ ከፍተኛ ቁጥር ያለው ጉዳት መመዝገቡን የተባበሩት መንግስታት ድርጅት ተቆጣጣሪዎች ገልጸዋል። በሌላ በኩል በሱዳን ጦር ኃይልና በፈጣን ድጋፍ ሰጪ ኃይሎች መካከል የተነሳው ከባድ ውጊያ 4ኛ ዓመቱን ያስቆጠረ ሲሆን በዚህ ጦርነት ስልታዊ የሆነ ጾታዊ ጥቃትን ጨምሮ ዓለም አቀፍ ሕግጋትን የጣሱ ወንጀሎች መፈጸማቸውን መረጃዎች ያሳያሉ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በበኩሉ ሁለቱም ወገኖች በሰው አልባ አውሮፕላኖች ወሳኝ የሆኑ መሠረተ ልማቶችን ማውደማቸውን ጨምሮ በቅርቡ ደግሞ በቀብር ስነ ስርዓት ላይ በተገኙ ሲቪሎች ላይ ከፍተኛ ጥቃት ማድረሳቸውን ይፋ አድርጓል። በያዝነው ዓመት ከጥር እስከ ግንቦት ወር ባሉት ጊዜያት ብቻ ከ1000 በላይ ንጹሐን ዜጎች በድሮን ጥቃቶች የተገደሉ ሲሆን ይህም እስካሁን በግጭት ጋር የተያያዙ የንጹሐን ዜጎች ላይ ከደረሱ ሞቶች መካከል በዚህ ዓመት የደረሰው 80 በመቶውን ድርሻ ይይዛል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግኔ ነው። አብራችሁ በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ጌታ የምለው ማዕረግ ትርጉሙ ምንድን ነው? በመጽሐፍ ቅዱስ ውስጥ ይህ ማዕረግ ብዙውን ጊዜ እግዚአብሔርን ሉዑላዊ እንደሆነ ያመለክታል። ኢየሱስ ይህን ማዕረግ ለራሱ ወሰደ። መለኮታዊ ሉዓላዊነቱንም በተፈጥሮ ላይ፣ በአጋንንት ላይ፣ በኃጢአትና በሞት ላይ ባለው ኃይል ሥልጣን፣ በተለይም በራሱ ትንሣኤ ገለጸ። የመጀመሪያዎቹ ክርስቲያናዊ ጸሎቶች እንደሚገልጹት ለእግዚአብሔር አብ የሚገባ ኃይል፣ ክብርና ምስጋና ለኢየሱስም ይገባል። እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጥቶታልና በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 9 እርሱ የዓለምና የታሪክ ጌታ ነው። እኛም የግል ነጻነታችንን ሙሉ በሙሉ ማስገዛት ያለብን ለእርሱ ብቻ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተጸነሰ፣ ከድንግል ማርያም ተወለደ። የእግዚአብሔር ልጅ ለምን ሰው ሆነ? ስለ እኛ፣ ስለ ሰዎች፣ ስለ ደህንነታችንም። የእግዚአብሔር ልጅ በመንፈስ ቅዱስ ኃይል በቅድስት ድንግል ማርያም ማኅፀን ውስጥ ተጸነሰ። ይህንም ያደረገው እኛን ኃጢአተኞች ከእግዚአብሔር ጋር ሊያስታርቀንና ስለ እግዚአብሔር ወሰን የሌለው ፍቅር ሊያስተምረን፣ የቅድስና ምሳሌ ሊሆነን እና የመለኮታዊ ባሕሪ ተካፋዮች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ ሊያደርገን ነው። ሥጋ መልበስ ማለት ምን ማለት ነው? የመለኮታዊና የሰብአዊ ባሕርያት በቃል አንድ መለኮታዊ አካል የመሆንን ድንቅ የአንድነት ምስጢር ቤተ ክርስቲያን እንደ ሰው ሥጋ መልበስ ብላ ትጠራዋለች። የእኛን ደህንነት ይፈጸም ዘንድ የእግዚአብሔር ልጅ ሥጋ ሆነ። በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እውነተኛም ሰው ሆነ። በምስጢረ ሥጋዊ ማመን የክርስቲያናዊ እምነት ዐይነተኛ ምልክት ነው። ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው የሚባለው በምን መልኩ ነው? ኢየሱስ በመለኮታዊ አካሉ አንድነት የማይነጣጠል እውነተኛ አምላክና እውነተኛ ሰው ነው። የተወለደ እንጂ ያልተፈጠረ፣ ከአብ ጋር ትክክል የሆነ እግዚአብሔር ልጅ እውነተኛ ሰው፣ ወንድማችንና አምላክነቱን ሳይተው ጌታችን ነው። በዚህ ረገድ እንደ አውሮፓውያን አቆጣጠር በ451 ዓመተ ምሕረት የተካሄደው የቀልቀዶንያ ጉባኤ ምን ያስተምራል? በሰብአዊነቱ ፍጹም እውነተኛ አምላክና እውነተኛ ሰው፣ እውነተኛ ነፍስና አካል ባለው ከመለኮቱ ከአብ ጋር እኩል በሆነ በሰውነቱ ከእኛ ጋር እኩል በሆነ ከኀጢአት በቀር በሁሉም ነገር እንደኛ በሆነ በዕብራውያን መልእክት ምዕራፍ 4 ከቁጥር 15 ላይ በመለኮቱ ከዘመናት ሁሉ በፊት ከአብ በተወለደ በእነዚህ የመጨረሻ ዘመናትም በሰውነቱ ስለ እኛና ስለ ደህንነታችንም ሥጋ ለብሶ ከእግዚአብሔር እናት ከድንግል ማርያም በተወለደው በአንድያ ልጁ በጌታችን በኢየሱስ ክርስቶስ ያለንን እምነት እንድንገልጽ የከልቀዶንያ ጉባኤ ያስተምረናል። ቤተ ክርስቲያን ምስጢረ ሥጋዌን እንዴት ትገልጸዋለች? ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው እንደሆነ ሁለት ባሕርያት ማለትም መለኮታዊና ሰብአዊ ባሕርያት እንዳሉት ያለምንም መደናገር በቃልና በአካል ተዋሕዶ እንደሚገኙ ቤተ ክርስቲያን ታምናለች። ስለዚህ በኢየሱስ ሰብአዊ ባሕርይ ያሉ ነገሮች ሁሉ፣ ታምራቱ፣ ሕማማቱና ሞቱ ጭምር በሰብአዊ ባሕርዩ አማካይነት የሚሠራውን መለኮታዊ አካሉን የሚያመለክቱ ናቸው። የእግዚአብሔር አንድያ ልጅና ቃል ሕያው ስለ ደህንነታችን ከቅድስት የአምላክ እናት ከድንግል ማርያም ሥጋ የለበሰ የቅድስት ሥላሴ አንዱ አካል የሆንክ ከአብና ከመንፈስ ቅዱስ ጋር የተወሰድክ ሆይ አድነን። የቅዱስ ዮሐንስ አፈወርቅ የቢዘንታይን ሥርዓተ አምልኮ። ሥጋ የለበሰው የእግዚአብሔር ልጅ ሰብአዊ ዕውቀት ያለው ነፍስ አለው። የእግዚአብሔር ልጅ በአስተዋይ ሰብአዊ ነፍስ የተቀሰቀሰ አካል አለው። ኢየሱስ በሰብአዊ አእምሮ በልምድ ብዙ ነገሮችን ተማረ። የእግዚአብሔር ልጅ በሰብአዊነቱ ደግሞ ስለ አባቱ ስለ እግዚአብሔር ጥልቅና የቅርብ ዕውቀት ነበረው። እንደዚሁም የሰዎችን ድብቅ ሐሳብ ይረዳና ሊገልጻቸው የመጣውን ዘላለማዊ ዕቅዶች ሁሉ በሙሉ ያቅ ነበረ። ሥጋ የለበሰው ቃል ሁለቱ ፍቃዶች እንዴት ተባበሩ? ኢየሱስ መለኮታዊ ፍቃድና ሰብአዊ ፍቃድ ነበሩት። በምድራዊ ሕይወቱ ወቅት የእግዚአብሔር ልጅ በመለኮቱ ስለ ደህንነታችን
ከአብና ከወልድ ጋር የወሰነውን ነገር ሁሉ በሰብአዊነቱ ፈቀደ። የክርስቶስ ሰብአዊ ፍቃድ ያለ ተቃውሞ ወይም ያለ ማወላወል መለኮታዊ ፍቃድን ተከተለ። በሌላ አነጋገር ለመለኮታዊ ፍቃድ ተገዛ። ክርስቶስ እውነተኛ ሰብአዊ አካል ነበረው። ክርስቶስ የማይታየው አምላክ የሚታይበትን እውነተኛ ሰብአዊ አካል ወሰደ። ለዚህም ነው ክርስቶስ በቅዱሳት ምስሎች ሊወከልና ሊከበር የሚችለው። የኢየሱስ ልብ ምንን ያመለክታል? ኢየሱስ በሰብአዊ ልቡ አወቀን፣ ወደደን። ስለ ደህንነታችን የተወጋው ልቡ አብንና እያንዳንዳችንን የምወድበት የዚህ ወሰን የሌለው ፍቅር ምልክት ነው። በመንፈስ ቅዱስ ኃይል ተጸነሰ የሚለው አገላለጽ ትርጉሙ ምንድን ነው? የዚህ አገላለጽ ትርጉሙ ድንግል ማርያም ዘላለማዊ ወልድን በማኅፀኗ የጸነሰችው ያለ ወንድ ትብብር በመንፈስ ቅዱስ ኃይል መሆኑን የሚያመለክት ነው። መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ሲል አበሰራት። ከድንግል ማርያም ተወለደ። ማርያም እውነትም የአምላክ እናት የሆነችው ለምንድን ነው? ማርያም እውነትም የአምላክ እናት የሆነችው የኢየሱስ እናት ስለሆነች ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እና በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ላይ ከመንፈስ ቅዱስ ኃይል የተጸነሰውና እውነትም ልጅዋ የሆነው የእግዚአብሔር አብ ዘላለማዊ ልጅ ነው። እርሱ ራሱ እግዚአብሔር ነው። ያለ አዳም ኃጢአት መጸነስ ማለት ምን ማለት ነው? እግዚአብሔር ከጥንት ጀምሮ የልጁ እናት ይሆን ዘንድ ማርያምን በፍቃዱ መረጣት። ተልእኳን ለመፈጸም እርሷ ራስዋ የተጸነሰችው ያለ አዳም ኃጢአት ነበረ። ይህም ማለት በእግዚአብሔር ጸጋና የኢየሱስ ክርስቶስን ትሩፋቶች ተስፋ በማድረጓ ማርያም መጀመሪያ ከተጸነሰችበት ሰዓት ጀምሮ ከመጀመሪያው ኃጢአት ተደበቀች። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 446 እስከ 492 ላይ የተወሰደ ነው።

አድማጮቻችን የዛሬው የሐሙስ የሰኔ 18 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉት ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና አጠባበቅ ለሚሰቃዩ ሰዎች የእግዚአብሔርን ርኅራኄ መግለጽ አለበት ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከቶች በእንግሊዘኛ ቋንቋ ታትመው ይፋ መሆናቸውን የሚገልጽ ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ስልጣናቸውን መልቀቃቸው መገለጹን የሚያመለክ ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በአውሮፓ በአፍሪካና በመካከለኛ ምስራቅ ዓለም አቀፍ ቀውሶች ተጠናክረው መቀጠላቸው መነገሩን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ሊጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና አጠባበቅ ለሚሰቃዩ ሰዎች የእግዚአብሔርን ርኅራኄ መግለጽ አለበት ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካሪታስ ኢንተርናሽናሊስ በተዘጋጀው የጤና ኮንፈረንስ ላይ ለተሳታፊዎች ንግግር ባደረጉበት ወቅት በወንጌል እሴቶች ላይ የተመሰረተ የጤና አጠባበቅ ትብብር እንዲያደርጉ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሰኔ 16 እስከ ሰኔ 18 2018 ዓ.ም ተመረጠ በሮም ከተማ አቅራቢያ በሚገኘው በካስተል ጋንዳልፎ በተካሄደው በካሪታስ ኮንፌዴሬሽን ውስጥ ለጤና ሁሉን አቀፍ አቀራረብ በሚል ርዕስ በተካሄደው የጤና ኮንፈረንስ ላይ ለሚሳተፉ ሁሉ የተጠበቀ ሰላምታና የመንፈሳዊ ቅርበት ማረጋገጫ ልከዋል። ረቡለት ሰኔ 17 2018 ዓመተ ምህረት የተላከው የርዕሰ ሊቃነ ጳጳሳቱ መልእክት በቫቲካን ዋና ጸሐፊ በካርዲናል ፔትሮ ፓሮሊን ተፈርሞ መላኩ ተገልጿል። የቡድኑ ሥራ ለትብብርና ለመተጋገዝ አዲስ መነሳሳት አስተዋጽኦ እንዲያደርግ ጸልየዋል። ተሳታፊዎች በወንጌል እሴቶች ላይ በመመስረት ለታመሙ የጤና አጠባበቅን ለማሻሻል በሚያደርጉት ጥረት ላይ አበረታተዋል። መጽሐፍ ቅዱስ ኢየሱስን ብዙን ጊዜ እንደ መለኮታዊ ሐኪም አድርጎ እንደሚያቀርበው በማስተዋወስ ርዕሰ ሊቃነ ጳጳሳት ሊዮ ክርስቶስ ለድሆች ጤናን የሚያመጣ ስቃይን ውርደትንና ወንጌልን የሚያስከትሉ የአምሮ የአካልና መንፈሳዊ ችግሮችን በመፈወስ እንደሆነ አስተዋውሰዋል። ይህ ክብር የእያንዳንዱ ሰው የግል ሁኔታን ያልፋል ብለዋል። ጤናን በመመለስ ኢየሱስ የእያንዳንዱን ሰው ውስጣዊ ክብር ይገልጣል፣ የሰው ልጅን በእግዚአብሔር ዘላለማዊ መዳን ይመራል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሕመምተኞች መካከል በመገኘት የእግዚአብሔርን መንግሥት ስታውጅ ተስፋዎች የቤተ ክርስቲያኒቱ ተልእኮ እንዲቀጥሉ ያበረታታል ብለዋል። መዳን ረቂቅ ሐሳብ አይደለም ብለዋል። ነገር ግን የሚጀምረው የሚሰቃዩ ሰዎችን ቁስሎች በመፈወስ ተጨባጭ እርምጃ ነው በማለት በመልእክታቸው የገለጹት ርዕሰ ሊቃነ ጳጳሳቱ የካሪታስና ተባባሪዎች ሥራ ለተቸገሩ ሰዎች የእግዚአብሔርን ርኅራኄና ቸርነት ለማምጣት ያነጣጠረ እንደሚሆን ያላቸውን ተስፋ በመግለጽ መልእክታቸውን ደምድመዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ተመረጠ ዕለታዊ ስርጭታችንን ነው። ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከቶች በእንግሊዘኛ ቋንቋ ታትመው ይፋ መሆናቸው

0: አቸው ተገለጸ። የቫቲካን ማተሚያ ቤት በእንግሊዘኛው ምጻረ ቃል ሌቭ ቀደም ሲል ታትመው ለንባብ ያልበቁ የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛን ስብከቶች ርዕሰ ሊቃነ ጳጳሳት ሆነው ባገለገሉበት ወቅትና ከስልጣን ከለቀቁ በኋላ በግል ባሳረጓቸው መስዋዕተ ቅዳሴዎች ወቅት ያቀረቡትን ቀደም ሲል ያልታተሙ ስብከቶችን አንድ ላይ የሚያሰባስብ የእንግሊዘኛ እትም ለንባብ አቅርበዋል። ጌታ በእጃችን ይዞናል የሚለው አዲስ የእንግሊዘኛ ቋንቋ እትም ለአንባቢዎች ቀደም ሲል ያልታተሙትን የሊቀ ጳጳሳት በኔዲክቶስ 16ኛ ስብከቶች ስብስብ ያቀርባል። ይህም እርሳቸው እንደ ሰባኪ፣ የሃይማኖት ምሁርና እንደ ረኛ እንደገና እንዲሰሙ ያስችላቸዋል ተብሏል። ይህ ጥራዝ መጀመሪያ በቫቲካን ማተሚያ ቤት በጣሊያንኛ ቋንቋ ኤል ሲኞሬ ቺ ቲየነ ፐር ማኖ፣ በአማርኛው ጌታ እጃችንን ይይዘናል በሚል ርዕስ በጣሊያንኛ ቋንቋ የታተመ ሲሆን እንደ አውሮፓውያኑ የቀን አቆጣጠር ከ2005 እስከ 2017 ዓ.ም ባለው ጊዜ ውስጥ በስብከተ ገና ሰሞን ወቅት፣ በአብይ ጾም ወቅትና በፋሲካ የአምልኮ ወቅቶች የተሰጡ የሊቀ ጳጳሳት ስብከቶችን አሰባስቦ ይዟል። በአቶ ሪካርዶ ቦልቲ፣ ሉካ ኩርሶ እና በአባ ፍሬድሪኮ ሎምባርዲ የተዘጋጀው ይህ መጽሐፍ የሊቀ ጳጳስ በኔዲክቶስ 16ኛ የግል ጸሐፊ የነበሩት ሊቀ ጳጳስ ጆርጅ ጋንስዋይን የመቅደም ጽሑፍ የተዘጋጀ ሲሆን የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ የቫቲካን ፋውንዴሽን ፕሬዝዳንት የሆኑት አባ ሎምባርዲ የመግቢያ ጽሑፍም ያከሉበት መሆኑ ተዘግቧል። ስብከተ ወንጌሎቹ የተደረጉት ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ከሊቀ ጳጳስ ቤተሰብና አልፎ አልፎ ከእንግዶች ጋር በማክበር የግል መስዋዕተ ቅዳሴዎች ላይ ያደረጓቸው ስብከቶች ሲሆኑ እርሳቸው ሊቀ ጳጳስ በነበሩበት ጊዜና በኋላም ከርዕሰ ሊቃነ ጵጵስናቸው በገዛ ፈቃዳቸው ከተነሱ በኋላ በግል ባሳረጓቸው መስዋዕተ ቅዳሴ ላይ ያደረጓቸውን ስብከቶች ያጠቃለለ እንደሆነም ተገልጿል። ምንም እንኳን በግል ቦታዎች የተነገሩ ቢሆንም ጽሑፎቹ የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከት ጥልቀትና በተመሳሳይ ጊዜም ቀለል ብለው መቅረቡ መሆናቸው ተገልጿል። ቅዱስ ቁርባንን በአዲስ መንገድ የማንበብ ችሎታቸውን ያሳያሉ። ለእምነት፣ ለጸሎትና ለዕለታዊ የክርስትና ሕይወት ብርሃን ያሳያሉ ተብሎ ተገልጿል። የመጽሐፉ ገጾች የቀድሞ ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ በእምነታቸው መሃል ላይ እንዴት እንደቆዩ ያሳያሉ። ረቂቅ ወይም ደረቅ አስተሳሰብ ሳይሆን ከክርስቶስ ጋር የግል ግንኙነትን በመፍጠር እንዴት መኖር እንደሚገባን በሚገባ እንደሚያሳዩ በስብከቶቹ ውስጥ የገለጹ ሲሆን ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ሕዝቡን የሚከተል የሚደግፏቸውና በእጃቸው የሚይዛቸው ጌታ ክርስቶስ ምስጢር መግለጻቸው ይታወሳል። ርዕሱ ራሱ ይህንን ማዕከላዊ ግንዛቤ ይገልጻል። የክርስቲያን ሕይወት ብቸኛ መንገድ ሳይሆን በእግዚአብሔር መገኘትና ምሕረት የሚመራ ጉዞ ነው የሚል ጭብጥ የስብከታቸው ማዕከል ሲሆን የስብከታቸው ስብስብ ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስነ መለኮታዊ ስርና በረኝነት አገልግሎት መካከል ያለውን ቀጣይነት ያጎላል። የእርሳቸው አስተንትኖች ግልጽነት፣ መንፈሳዊ ጥልቀትና የጵጵስና ሥልጣናቸውን በሚለይ በክርስቶስ ላይ ያተኮረ መሆናቸው ተለይቶ ተገልጸዋል። ጌታ እጆቻችንን ይይዘናል በሚል አርዕስት የታተመው የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከቶች የመጀመሪያ ጥራዝ ነው። ከመደበኛው ጊዜ ለተሰጡ ስብከቶች የተሰጠ ሁለተኛው ጥራዝ እንደሆነም ተገልጿል። የጣሊያን እትም እንደ አውሮፓውያኑ የቀን አቆጣጠር በግንቦት 17 2026 ዓ.ም በቱሪን ዓለም አቀፍ የመጽሐፍ ቅዱስ ትርኢት ላይ በኔዲክቶስ 16ኛ ክርስቶስ የወደፊት ነው በሚል ርዕስ በተዘጋጀው ስብሰባ ላይ ቀርቦ እንደነበረም ይታወሳል። ከተሳታፊዎቹ መካከል አባ ሎምባርዲና ጣሊያንኛው ዘፋኝና ጸሐፊ ጆቫኒ ሊንዶ ፈሬቲ ይገኙበታል። ውይይቱን የመሩት ደግሞ በቫቲካን ዜና ዋና አርታይ የሆኑት አቶ አንድሪያ ቶርኔሊ ይገኙበታል። የእንግሊዝኛው እትም ሲታተም እነዚህም ቀደም ሲል ያልታተሙ ጽሑፎች አሁን ሰፋ ያለ አንባቢዎች ያገኛሉ። ይህም የርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ስብከትና ክርስቶስን በእምነትና በታሪክ እምብርት ላይ እንዲያስቀምጡ ያቀረቡትን የዕድሜ ልክ ግብዣ በማቅረብ ነው። አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ዕለታዊ ስርጭታችንን ነው። በአውሮፓ በአፍሪካና በመካከለኛው ምስራቅ ዓለም አቀፍ ቀውሶች ተጠናክረው መቀጠላቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የተለያዩ ግጭቶችና ሰብአዊ ድንገተኛ አደጋዎች በመላው መካከለኛው ምስራቅ ዩክሬንና አፍሪካ ሀገራት ውስጥ እየተባባሱ መሆኑ የተነገረ ሲሆን የአሜሪካና የኢራን የሰላም ስምምነት ተግባራዊ እንዲሆን ዓለም በጉጉት እየተጠባበቀ በሚገኝበት በአሁኑ ወቅት በሆርሙዝ የባህር ወሽመጥ አካባቢ ያሉ መስተጓጉሎች ዋነኛ አሳሳቢ ጉዳይ ሆነው መቀጠላቸው እየተነገረ ይገኛል። የተባበሩት መንግስታት የምጣኔ ሀብት ባለሙያዎች እንደሚናገሩት የዓለም የነዳጅና የማዳበሪያ ክምችት በአደገኛ ሁኔታ እያሽቆለቆለ መምጣቱን ያስጠነቀቁ ሲሆን ይህም የምግብ ምርት የመቀነስ አደጋን እንደሚፈጥር ተነግሯል። እንደ አውሮፓውያን አቆጣጠር ከ1980ዎቹ መጀመሪያ ጀምሮ በጣም ዝቅተኛ የሆነ ቁጥር በማስመዝገብ ስትራቴጂካዊ የነዳጅ ክምችት በቀን ወደ 357 ሚሊዮን በርሜል መውረዱ የተነገረ ሲሆን ከዚህም ባሻገር ከኤልኒኖ ጋር የተገናኘው የሰሜናዊው ንፍቀ ክበብ የሙቀት መጠን በከፍተኛ ሁኔታ መጨመር ዓለም አቀፋዊ ውጥረትን ከፍ ማድረጉን ጨምሮ ማንኛውም በሆርሙዝ ሰርጥ ላይ የሚደረገው የእንቅስቃሴ ገደብ የከፋ ዓለም አቀፋዊ ውጥረትን ሊያስከትል እንደሚችልም ተነግሯል። በሌላ በኩል 4 ወራትን ያስቆጠረው ጥቃትና መፈናቀል በሴቶችና ልጃገረዶች ላይ ከፍተኛ ተጽዕኖ እያሳደረ መሆኑ የተገለጸ ሲሆን በዓለም አቀፍ ደረጃ የወሊድና የስነ ተዋልዶ ጤናን እንዲሁም የወጣቶችና የሴቶችን መብት ለማረጋገጥ የሚሰራው የተባበሩት መንግስታት ኤጀንሲ የሆነው የተባበሩት መንግስታት የስነ ህዝብ ፈንድ እንደዘገበው ከአጠቃላይ የህዝብ ቁጥር 20 በመቶው ላይ የሚሆነው ህዝብ ማለትም በ16000 የሚገመቱ ነፍሰ ጡር እናቶችን ጨምሮ ከ1.4 ሚሊዮን በላይ ሰዎች በአሁኑ ወቅት ተፈናቅለው እንደሚገኙ ይፋ አድርጓል። በጤና ተቋማት ላይ እየደረሰ ያለው ጉዳት የእናቶችና የስነ ተዋልዶ አገልግሎት ተደራሽነትን እየገደበ ሲሆን ከዚህም ባለፈ በሰው ብዛት የተጨናነቁ መጠለያዎችም በርካታ ሴቶች የህክምና አገልግሎት እንዳያገኙ መከልከሉ ይገለጻል። ይህ በእንዲህ እንዳለ በዩክሬን እየተካሄደ ያለው ጦርነት ምንም አይነት የመቀነስ አዝማሚያ አለማሳየቱ መረጃዎች የሚያሳዩ ሲሆን 4 ዓመታትን ያስቆጠረው ጦርነት እንዲያስቆሙ ፕሬዝዳንት ቭላድሚር ፑቲን ላይ ጫናው እየበረታ በመጣበት በአሁኑ ወቅት ዩክሬን ሰኞ ዕለት በሞስኮ ላይ ሌላ ጥቃት መሰንዘሯ ተነግሯል። የካቲት 17 ቀን 2014 ዓ.ም ሩሲያ ዩክሬን ላይ ሙሉ ወረራ ከጀመረች ጊዜ ጀምሮ ዩክሬን ባለፈው ሳምንት በአይነቱ ትልቅ የተባለ ጥቃት በመፈጸም የሩሲያ ዋና ከተማ ውስጥ የሚገኘውን የነዳጅ ማጣሪያ ፋብሪካ በሰው አልባ አውሮፕላን መምታቷ የተነገረ ሲሆን በሌላ በኩል በያዝነው ዓመት ግንቦት ወር ላይ ብቻ በ4 ዓመታት ውስጥ በሰላማዊ ዜጎች ላይ የደረሰ ከፍተኛ ቁጥር ያለው ጉዳት መመዝገቡን የተባበሩት መንግስታት ድርጅት ተቆጣጣሪዎች ገልጸዋል። በሌላ በኩል በሱዳን ጦር ኃይልና በፈጣን ድጋፍ ሰጪ ኃይሎች መካከል የተነሳው ከባድ ውጊያ 4ኛ ዓመቱን ያስቆጠረ ሲሆን በዚህ ጦርነት ስልታዊ የሆነ ጾታዊ ጥቃትን ጨምሮ ዓለም አቀፍ ሕግጋትን የጣሱ ወንጀሎች መፈጸማቸውን መረጃዎች ያሳያሉ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በበኩሉ ሁለቱም ወገኖች በሰው አልባ አውሮፕላኖች ወሳኝ የሆኑ መሠረተ ልማቶችን ማውደማቸውን ጨምሮ በቅርቡ ደግሞ በቀብር ስነ ስርዓት ላይ በተገኙ ሲቪሎች ላይ ከፍተኛ ጥቃት ማድረሳቸውን ይፋ አድርጓል። በያዝነው ዓመት ከጥር እስከ ግንቦት ወር ባሉት ጊዜያት ብቻ ከ1000 በላይ ንጹሐን ዜጎች በድሮን ጥቃቶች የተገደሉ ሲሆን ይህም እስካሁን በግጭት ጋር የተያያዙ የንጹሐን ዜጎች ላይ ከደረሱ ሞቶች መካከል በዚህ ዓመት የደረሰው 80 በመቶውን ድርሻ ይይዛል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 18 2018 ዓ.ም ተምረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግነኝ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

ጌታ የምለው ማዕረግ ትርጉሙ ምንድን ነው? በመጽሐፍ ቅዱስ ውስጥ ይህ ማዕረግ ብዙውን ጊዜ እግዚአብሔርን ሉዓላዊ እንደሆነ ያመለክታል። ኢየሱስ ይህን ማዕረግ ለራሱ ወሰደ። መለኮታዊ ሉዓላዊነቱንም በተፈጥሮ ላይ፣ በአጋንንት ላይ፣ በኃጢአትና በሞት ላይ ባለው ኃይል ሥልጣን፣ በተለይም በራሱ ትንሣኤ ገለጸ። የመጀመሪያዎቹ ክርስቲያናዊ ጸሎቶች እንደሚገልጹት ለእግዚአብሔር አብ የሚገባ ኃይል፣ ክብርና ምስጋና ለኢየሱስም ይገባል። እግዚአብሔር ከስም ሁሉ በላይ የሆነውን ስም ሰጥቶታልና በፊልጵስዩስ መልእክት ምዕራፍ 2 ከቁጥር 9 እርሱ የዓለምና የታሪክ ጌታ ነው። እኛም የግል ነጻነታችንን ሙሉ በሙሉ ማስገዛት ያለብን ለእርሱ ብቻ ነው። ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ተጸነሰ፣ ከድንግል ማርያም ተወለደ። የእግዚአብሔር ልጅ ለምን ሰው ሆነ? ስለ እኛ፣ ስለ ሰዎች፣ ስለ ደህንነታችንም። የእግዚአብሔር ልጅ በመንፈስ ቅዱስ ኃይል በቅድስት ድንግል ማርያም ማኅፀን ውስጥ ተጸነሰ። ይህንም ያደረገው እኛን ኀጢአተኞች ከእግዚአብሔር ጋር ሊያስታርቀንና ስለ እግዚአብሔር ወሰን የሌለው ፍቅር ሊያስተምረን፣ የቅድስና ምሳሌ ሊሆነን እና የመለኮታዊ ባሕሪ ተካፋዮች በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 4 ላይ ሊያደርገን ነው። ሥጋ መልበስ ማለት ምን ማለት ነው? የመለኮታዊና የሰብአዊ ባሕርያት በቃል አንድ መለኮታዊ አካል የመሆንን ድንቅ የአንድነት ምስጢር ቤተ ክርስቲያን እንደ ሰው ሥጋ መልበስ ብላ ትጠራዋለች። የእኛን ደህንነት ይፈጸም ዘንድ የእግዚአብሔር ልጅ ሥጋ ሆነ። በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 እውነተኛም ሰው ሆነ። በምስጢረ ሥጋዊ ማመን የክርስቲያናዊ እምነት ዐይነተኛ ምልክት ነው። ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው የሚባለው በምን መልኩ ነው? ኢየሱስ በመለኮታዊ አካሉ አንድነት የማይነጣጠል እውነተኛ አምላክና እውነተኛ ሰው ነው። የተወለደ እንጂ ያልተፈጠረ፣ ከአብ ጋር ትክክል የሆነ እግዚአብሔር ልጅ እውነተኛ ሰው፣ ወንድማችንና አምላክነቱን ሳይተው ጌታችን ነው። በዚህ ረገድ እንደ አውሮፓውያን አቆጣጠር በ451 ዓመተ ምሕረት የተካሄደው የቀልቀዶንያ ጉባኤ ምን ያስተምራል? በሰብአዊነቱ ፍጹም እውነተኛ አምላክና እውነተኛ ሰው፣ እውነተኛ ነፍስና አካል ባለው ከመለኮቱ ከአብ ጋር እኩል በሆነ በሰውነቱ ከእኛ ጋር እኩል በሆነ ከኀጢአት በቀር በሁሉም ነገር እንደኛ በሆነ በዕብራውያን መልእክት ምዕራፍ 4 ከቁጥር 15 ላይ በመለኮቱ ከዘመናት ሁሉ በፊት ከአብ በተወለደ በእነዚህ የመጨረሻ ዘመናትም በሰውነቱ ስለ እኛና ስለ ደህንነታችንም ሥጋ ለብሶ ከእግዚአብሔር እናት ከድንግል ማርያም በተወለደው በአንድያ ልጁ በጌታችን በኢየሱስ ክርስቶስ ያለንን እምነት እንድንገልጽ የከልቀዶንያ ጉባኤ ያስተምረናል። ቤተ ክርስቲያን ምስጢረ ሥጋዌን እንዴት ትገልጸዋለች? ኢየሱስ ክርስቶስ እውነተኛ አምላክና እውነተኛ ሰው እንደሆነ ሁለት ባሕርያት ማለትም መለኮታዊና ሰብአዊ ባሕርያት እንዳሉት ያለምንም መደናገር በቃልና በአካል ተዋሕዶ እንደሚገኙ ቤተ ክርስቲያን ታምናለች። ስለዚህ በኢየሱስ ሰብአዊ ባሕርይ ያሉ ነገሮች ሁሉ፣ ታምራቱ፣ ሕማማቱና ሞቱ ጭምር በሰብአዊ ባሕርይው አማካይነት የሚሠራውን መለኮታዊ አካሉን የሚያመለክቱ ናቸው። የእግዚአብሔር አንድያ ልጅና ቃል ሕያው ስለ ደህንነታችን ከቅድስት የአምላክ እናት ከድንግል ማርያም ሥጋ የለበሰ የቅድስት ሥላሴ አንዱ አካል የሆንክ ከአብና ከመንፈስ ቅዱስ ጋር የተወሰድክ ሆይ አድነን። የቅዱስ ዮሐንስ አፈወርቅ የቢዘንታይን ሥርዓተ አምልኮ። ሥጋ የለበሰው የእግዚአብሔር ልጅ ሰብአዊ ዕውቀት ያለው ነፍስ አለው። የእግዚአብሔር ልጅ በአስተዋይ ሰብአዊ ነፍስ የተቀሰቀሰ አካል አለው። ኢየሱስ በሰብአዊ አእምሮ በልምድ ብዙ ነገሮችን ተማረ። የእግዚአብሔር ልጅ በሰብአዊነቱ ደግሞ ስለ አባቱ ስለ እግዚአብሔር ጥልቅና የቅርብ ዕውቀት ነበረው። እንደዚሁም የሰዎችን ድብቅ ሐሳብ ይረዳና ሊገልጻቸው የመጣውን ዘላለማዊ ዕቅዶች ሁሉ በሙሉ ያቅ ነበረ። ሥጋ የለበሰው ቃል ሁለቱ ፍቃዶች እንዴት ተባበሩ? ኢየሱስ መለኮታዊ ፍቃድና ሰብአዊ ፍቃድ ነበሩት። በምድራዊ ሕይወቱ ወቅት የእግዚአብሔር ልጅ በመለኮቱ ስለ ደህንነታችን
ከአብና ከወልድ ጋር የወሰነውን ነገር ሁሉ በሰብአዊነቱ ፈቀደ። የክርስቶስ ሰብአዊ ፍቃድ ያለ ተቃውሞ ወይም ያለ ማወላወል መለኮታዊ ፍቃድን ተከተለ። በሌላ አነጋገር ለመለኮታዊ ፍቃድ ተገዛ። ክርስቶስ እውነተኛ ሰብአዊ አካል ነበረው። ክርስቶስ የማይታየው አምላክ የሚታይበትን እውነተኛ ሰብአዊ አካል ወሰደ። ለዚህም ነው ክርስቶስ በቅዱሳት ምስሎች ሊወከልና ሊከበር የሚችለው። የኢየሱስ ልብ ምንን ያመለክታል? ኢየሱስ በሰብአዊ ልቡ አወቀን፣ ወደደን። ስለ ደህንነታችን የተወጋው ልቡ አብንና እያንዳንዳችንን የምወድበት የዚያ ወሰን የሌለው ፍቅር ምልክት ነው። በመንፈስ ቅዱስ ኃይል ተጸነሰ የሚለው አገላለጽ ትርጉሙ ምንድን ነው? የዚህ አገላለጽ ትርጉሙ ድንግል ማርያም ዘላለማዊ ወልድን በማይጸኗ የጸነሰችው ያለ ወንድ ትብብር በመንፈስ ቅዱስ ኃይል መሆኑን የሚያመለክት ነው። መልአኩ መንፈስ ቅዱስ ባንቺ ላይ ይመጣል፣ በሉቃስ ወንጌል ምዕራፍ 1 ከቁጥር 35 ስለ አበሰራት። ከድንግል ማርያም ተወለደ። ማርያም እውነትም የአምላክ እናት የሆነችው ለምንድን ነው? ማርያም እውነትም የአምላክ እናት የሆነችው የኢየሱስ እናት ስለሆነች ነው። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እና በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ላይ ከመንፈስ ቅዱስ ኃይል የተጸነሰውና እውነትም ልጅዋ የሆነው የእግዚአብሔር አብ ዘላለማዊ ልጅ ነው። እርሱ ራሱ እግዚአብሔር ነው። ያለ አዳም ኃጢአት መጸነስ ማለት ምን ማለት ነው? እግዚአብሔር ከጥንት ጀምሮ የልጁ እናት ይሆን ዘንድ ማርያምን በፍቃዱ መረጣት። ተልኳን ለመፈጸም እርሷ ራስዋ የተጸነሰችው ያለ አዳም ኃጢአት ነበረ። ይህም ማለት በእግዚአብሔር ጸጋና የኢየሱስ ክርስቶስን ትሩፋቶች ተስፋ በማድረጓ ማርያም መጀመሪያ ከተጸነሰችበት ሰዓት ጀምሮ ከመጀመሪያው ኃጢአት ተደበቀች። ምንጭ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 446 እስከ 492 ላይ የተወሰደ ነው።

አድማጮቻችን የዛሬው የሐሙስ የሰኔ 18 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ።